ይዋሻል ዋሆዬ አመጣለሁ ብሎ ዋሆዬ ሰው እንዴት ይዋሻል ዋሆዬ ማበል እንኳን አንተነ ዋሆዬ ምድር ያበላሻል ዋሆዬ

ሊያ እንደው ኮስተር እንደው ቆጣ እንደገና ፈገግ ለስለስ ቱቱዬ ቱቱዬ ምን ላርግሽ ምን ላርግን ጌታ ስጭኛ

መጀመሪያ እንደምን ጨበጥ መዳበስ መጓብኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝ ከዛ ደግሞ ዲስኩማ ፈቅርሻለሁ እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ና

yamani kidare hamane korma din bolu tyantara mami dar chasti ro bar das gami ananna le tulla garu sari amatanya sau kuna na gari adaga tulo kazata dari mot mai fara ya na fatari ya karcha saga sambya አላጣፈሩ ሰው አይፈራም እኔ እንኳን ደሃ አለብኝ ነገር አብሻካ ደቃቃ ጋር አልነጋገር ተደባላቂ እንደሰርገኛ እንዲያምንም የሚሉት ያኛ ይዞ ይመጣል ከሞገደኛ እንዴነ በሉት ያነ መርዘኛን ሳኑ ጋሪ ገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳደበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባ

አንዱም መቃብር ነው፣ ገጹም መቃብር ነው፣ አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ አድርጎ ያላትን ነገር ተመልክቶ ትሬ ቆርጥሞ አጠቦ

0: ሳካ ካልወድን ኢትዮጵያ ሀገሬን ረግደይ ረግደይ ረግደይ ረግደይ
1: ሰራፋ ከኪራፊ እግረገጭን እንደሰሳ ልበ ሙሉ እንዳልበሳ የተስፈረፈው በጠመንጃው ፊት ሰው የማያልፈው ስራፍ የጦር አለቃ በጦራው ድማ ጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፍ እግረገጭን እንደሰሳ ልበ ሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ጦማድሮ ገዳይ ያገሩን ጠላት ስንቅስ ሃይመረው ያንድ ቀንራት ጦማድሮ ገዳይ ያገሩን ጠላት ሰራፋ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም። ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም። ወዲያው ሄድኩ እኔን ይብላ አኛልኩም። የቀድሞ ዘመን ስፍታት በጾም ቀናሳን መብላት የአሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። የአሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። የኛ መድኃኒት አይነቶች በብዙ አሉን ቅመሞች፣ ነገር ግን እኔ ሳስበው ስራ ስሩ መልካም ነው። ነገር ግን እኔ ሳስበው ስራ ስሩ መልካም ነው።

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብን የኛ ስራቱን ከባድ እንዲያው በባዶ

ቀጠሮ ያከብራል ሞት ሽማግሌ አይል ህፃን ሞት ጠያቂ ነው ሁሉን አሁን ይመጣል በእውነት ሞት ብሎ አይቀርም ሞት አሁን ይመጣል

kadamin bihon balan par masain andi batom kan yem zoro la gize madre jano andi batom kan zoro la gize madre jano ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም

ሰው ስራ ሳሩን ቅጠሉን አኮራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናችን

tarde. E agora vi tua né. E aí é ti. Tinete magalbata. Tarde. የሰሞኑ ጋብቻን ድንቅነቱ ከቀድሞ እጅጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

ቅጠል ምናምን አስደክተሽኛል ቅጠል ምናምን እንዲህ ያደርግም ፍቅርሽ ብቻውን የሷ ፍቅር አልኮይን ሲጀምር የፉዲዲዲዲ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው አስገባ።

ልጄ ወንዳታው ልጄ ወንዳታው አይወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ አዋራት ጀመረ መሞት የቀረና መሞት የቀረና ሰው

አውቃለሁ መርምሬ አይምሮ ይበስሏል። ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል። ሰሜን ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገኘው ዘንድሮ። አይ ውድኝ የሚያልሽው የጠላሁሽ የታል አይ ውድኝ የሚያልሽው የጠላሁሽ የታል።